0: ሻ ላማታ በሽታይ ላይ በሽታ ላማታ ባንቻሩ በግዳም በሶስቱ መንደር የሽማግሌ ልጅ ተብዬ ነበር የውባንተ በኩል ስሜ ሲሰበር አንተ ምን አምልጭ እኔን ሰው ያውቅ እንዳልመጣም ኮራው እንዳልቀር ጨነቀኝ ሰይ ማለት
1: ዘመዴ አንቺም ሰውንሽና ሰው ቀጥሮ መጥፋት እርሶም ሰው ነው ሰው ቀጥሮ መጥፋት ደማ ደሞ ከንፈር አንቺ ዶዘርፊት

0: ርሌ ተጂ ግዜ ማሳለፊያ ቅራሪ ነህ እንጂ
1: ያንተ ያለ
0: ማሬ ማዬ ማሬ
1: ዘመዴ ከእንግዲህ ወዲያን አለለማመጥም
0: ጥርግበል
1: ከእንግዲህ ወዲያን አለለማመንም
0: እኔም አልፈልግም
1: እንደ ናዝሬት ፈርሚል ያንከባልሽ
0: ማለት አልሄድም ደሞ ማሬ አመለኒ ክስክስ አመለው ዳቂ አመለል ክስክስ አመለው ዳቂ ሰንጋ ፈረስ አስረ አህያ ናፋቂ